አራዘጋጅ ገንሽ ከገሪ ሰይሰለጮ ለሽንቻዊ ለሀቢኔል አራዘጋጅ ቹሜ ልጅቢች ለአላም ኡትኬታት ላስ ቻንክሌታስ ሎመቺካን ያለዋንሳ ቻንሸሬቀ መሳሰለጮ ለቻንሸሬቀ ኤርማና ቻንሸኮቀ ኤርማኑ መሳሰለጮ ልችሉ ሊሆናል ለሁሁም Cuatro sub de 100 recuerdas que yo cachabín 45 52 66 33.